ፈርተቋዛ ኩምር ጀምካ ሰትሪየኖ መለስልካ አሲዱላ ሰላም የሪትራና ወይል መሲነ ህዝብና ሰለለ ያሸብር ሓለፋ እያ ጽሕያለኹ ሕድረኻ መዕረፋ ናይ ሰላሳ ዓመት መሪር ሰብራ ዋላ ይዕረፍ ኩናት ኣብ ኤሪትራ

ዝኸበርኩም ሰማዕትና እዛ ሕጂ ክትሰምዕዋ ዝፀንሐኩም ደርፊ ቅሰነለ ኣሸብረይ ኣብፅሐየ ኣለኹ ሕድርኻ ኣብ ምዕራፋ ኢሉ ዝደረፋ መኮንን ኪዳነ ሻባይ ቅድሚ 3 ዓመት ክኸውን ብብርቱዕ ናይ ሕማም ልቢ ኣብ ጀርመን ነዊሕ ሕክምና ክከብር ድሕሪ ምፅናዕ ኣብ እንዳተሓከመ ኮይኑ ኣገዳሲት ዝኾነ መፅሓፍ ድፀሓፈት ዓጋመት ትብል ዓባይ መፅሓፍ ዝተሰወየ እዩ ንባዕሉ እጅቲ ኣብፅሐያ ኣለኹ ሕድርኻ ምዕራፋ ኢሉ ንባዕሉ እውን ተሰዊኡ ስቡእ እዩ ስለዚ ካብዚ ቀፂልና

ፕሬዚደንት ኢሳያስን ፕሬዚደንት አልሲሲን ክርታ አውርክባ ካይዶም ፕሬዚደንት ኢሳያስ አፈወርቅን ፕሬዚደንት ሪፐብሊክ ግብጽ አብዱልፋታህ አልሲሲን ሸሞንተ ሰነ አብ ካይሮ አብ ዝገበሩ ወርክብ አብ ክርታዊ ጎዶባዊ ዞባውን አህጉራውን ጉዳያት ዘተኮረ ሰፊሕ ዘተ አካይዶም አብ ክርታዊ ዝምድናታት ፕሬዚደንት ኢሳያስን ፕሬዚደንት አልሲሲን ታሪኻውን ሕውነታውን ዝምድና ኤርትራን ግብፅን ናብ ዝበረኸ ናይ ምትሕብባር መድረኽ ክብርኽ ኣብ መዳያት ቁጠባ ፖለቲካ ዲፕሎማሲን ጭቡጥ ስጉምትታት ክውሰድ ብመሰረት ዝተገብረ ምርዳእን ዝተበፅሐ ስምምዕን ኣብ ሃብቲ ዓሳ ከምኡውን ትሕተ ቅርፂ ወደባት መጓዓዝያን ዕቱብ ንጥፈታት ንክካየድ ንዝምልከቶም ኣካላት መምርሒ ስራዕ ሂቦም ፕሬዚደንት ኢሳያስን ፕሬዚደንት አልሲሲን ብዘይካዚ ኣብ ቀይሕ ባሕሪ ማእከላይ ምብራቅ ቀርኒ ኣፍሪካን ዓለምን ሓበራዊ ኣገዳስነት ኣብ ዘለዎ ቁጠባውን ፖለቲካውን ዲፕሎማስያውን ፀጥታውን ጉዳያትን ምዕባለታትን ብዕምቀት ዘትዮም ኣብቲ ርክብ ብወገን ኤርትራ ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ፍፃሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብድልዋስዕን ብወገን ግብፂ ድማ ሚኒስትር ጉዳያት ወፃኢ ዶክተር በድር ዓብደልዓጢ ከምኡውን ሚኒስትር መጓዓዝያን ኣምባሳደር ኣብ ኤርትራን ተረኺቦም ነይሮም እዚ ከምዚ ኢሉ እንከሎ ሚኒስተር ዑስማን ሳልሕን ሚኒስተር በድር ዓብደልዓጢን ኣብ ዝገበርዎ ርክብ ኣብ ዝርዝርን መስርሕ ትግባረን ናይቲ ፕረሲደንት ኢሳያስን ፕረሲደንት አልሲሲን ዝተዘራረብሉ ዛዕባታት ዘተኮረ ዝርርብ ኣካይዶም ኣቐዲሙ ፕረሲደንት ዓብደልፋታህ አልሲሲ ንፕረሲደንት ኢሳያስ ኣፈወርቂ ወግዓዊ ኣቀባብላ ገይሩሉ ኣብቲ ኣብ ሰዓታት ፍርቂ መዓልቲ ኣብ ቤተ መንግስቲ ኣልእትሓድያ ዝተገብረ ብናይ ክብሪ ሰላምታን ሰልፊ ዝተሰነየ ስነ ስርዓት ሃገራዊ መዝሙር ኤርትራን ግብፅን ተዘሚሩ ፕረሲደንት ኢሳያስ ኣብ ሓያሎ ትካላት ዑደት ፈፂሙ ኣብ ግብፂ ወግዓዊ ምብፃሕ ዝፈፀመ ፕረሲደንት ኢሳያስ ኣፈወርቂ ብዕለት 9 ሰነ ኣብ ኣፍረይትን ዋሃብቲ ሎጂስቲካዊ ኣገልግሎትን ትካላትን ዑደት ኣካይዱ እቲ ካብ ከተማ ካይሮ ኣብ ዙርያ 150 ኪሎ ሜትር ናይ ዝርከባ ትካላት ዝተካየደ ዑደት ትካል ምፍረ መድሃኒት ጂቶ ፋርማ ቁጠባዊ ዞባ መትረብ ስዌዝ ፋብሪካታት ሓፂንን ቸሜንቶን ኮርፖሬሽን መሰረታዊ ኢንዱስትሪ ግብፅን ከምኡውን ወደብ ኤን ኣንሱኹና ዘጠቓለለ ነይሩ ኣብቲ ዑደት ዝተረኽቡ ሰብ መዝን ኣካየድቲ ስራሕ ናይትን ትካላትን ብዛዕባ ዕላማታትን ራእየን ቁጠባዊ ኣገዳስነትን ዓጢቆንኦ ዘለዋ ቴክኖሎጂ ዓይነትን መጠንን ምህርተንን ዝምልከት ብምስልን ተንቀሳቓስን ስእልን ዝተሰነየ ሰፊሕ መብርሒ ድሕሪ ምሃብ ምስ ኤርትራ ንምትሕብባር ብሽርክነት ንምስራሕን ከምኡውን ኣብ ምምዕባል ዓቕሚ ሰብን ምስግጋር ፍልጠትን ቴክኖሎጂን ኣበርክቶ ክገብሩ ዘለዎም ቅርብነት ገሊፆም እተን ተበፅሓ ትካላት ኣብ መፍረ ዝተፈላለየ ዓይነታት መድሃኒት ምስራሕ ብቴክኖሎጂ ሮቦት ዝተደገፈ ፅላታት ፀሓያዊ ፀዓት ንህንፃን ካልእ መዓላን ዘገልግለ ሓፂንን ቸሜንትሮን መፍረ ኬሚካላዊ ድኩዒ ከምኡውን ምውዳድ ትሕተ ቅርፂ ወደባትን ኣገልግሎት ሎጂስቲክን ዝነጥፋየን ፕረሲደንት ኢሳያስ ኣብ መስርሕ ህንፀት ንእትርከብ ሓዳስ ርእተ ከተማውን በፂሑ ኣብ ዑደቱ ፕረሲደንት ኢሳያስ ንሚኒስትርታትን ካልኦት ኣካላት መንግስትን ዝተሰርሐ ህንፃታት ባህላውን ስነጥበባዊ ንጥፈታት ዝካየደሉ ዘመናዊ ኣዳራሻት ትካላት ማሕበራዊ ኣገልግሎት ቦታታት እምነት ሆቴላትን መንበሪ ኣባይትን ምስናይ ትሕተ ቅርፁን ዓጢቕዎ ዘሎ ቴክኖሎጂን ኣብ ዝተዓዘበሉ ብኣካየድቲ ስራሕ መብሪ ተዋሂብዎ ኣብቲ ኣጋጣሚ ፕረሲደንት ኢሳያስ ምስቶም ኣካየድቲ ስራሕ ብዛዕባ እቲ ዝተሰርሐን ኣብ መስርሕ ዝርከብን ትካላትን መንበሪ ኣባይትን ከምኡውን ክግበር ብዛዕባ ዝከኣል ምትሕብባርን ምትሕግጋዝን ሓሳባት ተለዋዊጡ ፕረሲደንት ኢሳያስ ፕረሲደንት ኣልሲሲን ብ8 ሰነ ብዘካየድዎ ርክብ ኣብ ዞባ ቀይሕ ባሕሪ ማእከላይ ምብራቅ ቀርኒ ኣፍሪካን ዓለምን ሓበራዊ ኣገዳስነትን ኣብ ዘለዎ ቁጠባዊ ፖለቲካዊ ዲፕሎማስያውን ፀጥታውን ጉዳያትን ምዕባለታትን ብዕምቀት ከምዚ ዘተዩ ይፍለጥ ቅረታ ኤርትራን ግብፅን ዝምድናታተን ኣብ ኩሉ መዳያት ንምድንፋዕን ንሓበራዊ ፀጥታ ክሰርሐን ሰሚዐን ኤርትራን ግብፅን

ድናታትን ኣብ ኩሉ መዳያት ንምድንፋዕን ሓበራዊ ፀጥታ ክሰርሓ ብ10 ሰነብ ዘውፅኦ ሓበራዊ ጋዜጣዊ መግለፂ ተሰማሚዐን። ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ሚኒስትር ጉዳያት ወፃኢ ግብፂ ዶክተር በድር ዓብድልዓጥን ዘካየድዎ ርክብ ኣብ ዝሃብዎ ሓበራዊ ጋዜጣዊ መግለፂ ንታሪኻውን ሕውነታውን ዝምድናታት ኤርትራን ግብፅን ከምኡ ውን ፕረሲደንት ኢሳያስ ኣፈወርቅን ፕረሲደንት ዓብድልፋታሕ ኣልሲስን ኣብ ካይሮ ዘካየድዎ ሰፊሕ ዘተ ብምጥቃስ ኣብ ፅላታት ዕደና ትሕተ ቅርፂ መጓዓዝያ ባሕርን ምትእስሳር ወደባትን ምምዕባል ወደባት ኤርትራ ብፍላይ ከዓ ዓሰብ ባፅዕን ማርሳ ፋጥማን መፍረ መድሃኒት ህንፀት መንበር ኣባይቲ ከምኡውን ንክልትን ሃገራት ብመሬትን ባሕርን ባቡር ምድርን ንምትእስሳር ኣብ ስምምዕ ከም ተበፅሐ ኣረጋጊፆም። ኣብቲ ኣጋጣሚ ግብፂ ሙሉእ ደገፋ ንልኡላውነት ሰላምን ርግኣትን ኤርትራ ኣረጋጊፃ ኣብ ፀጥታ ቀይሕ ባሕርን ዞባዊ ጉዳያትን ድማ ፕረሲደንት ኢሳያስን ፕረሲደንት ኣልሲስን ልኡላውነትን ግዝኣታዊ ሓድነትን ሃገራት ዘኽብር መትክላት ኣህጉራዊ ሕጊ ብጥብቂ ክኽበር ኣዝዩ ኣገዳሲ ምዃኑ ከም ተሰማምዑ ብምጥቃስ ሃገራውያን ትካላት ዓንዲ ሕቆ ርግኣትን ምዕባለን ስለ ዝኾና ኣብ ዝኾነት ሃገር ንምሕያለን ምስራሕ ኣገዳሲ ከም ዝኾነ ኣገንዚቦም። ሚኒስተር ዑስማንን ሚኒስተር በድርን ኣብ መወዳእታ ኣብ መንጎ ሰበ ስልጣን ኤርትራን ግብፅን ኣብ ኣስመራን ካይሮን ዝግበር ርክባት ከምኡውን ኣብ ዞባውን ኣህጉራውን መድረኻት ዝህሉ ምውህሃድ ከም ዝቕፅል ኣረጋጊፆም። ኤርትራ ኣብ ሻምናይ ዋዕላ ዞባዊ ኮሚቴ ጥዕና ምብራቕ ኣፍሪቃ ተሳቲፋ ኤርትራ ጥዕናዊ ውሕስነትን ልኡላውነትን ኣፍሪቃ ብዘላቕን ሓድሽን መዋእል ንዋይ ኣብ ጥዕና ኣዴታትን ህፃናትን ቀዳማይ ደረጃ ክንክንን ጥዕናን ምምዕባል ብዝብል ቴማ ብ3 ክሳብ 5 ሰነ ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ሻምናይ ዋዕላ ዘባዊ ቴክኒካዊ ኣመኻሪ ኮሚቴ ጥዕና ምምራቕ ኣፍሪቃ ተሳቲፋ። ኣምባሳደር ኤርትራ ኣብ ኬንያ ኣቶ በየነ ርእሶም ኣብቲ ዋዕላ ኣብ ዘስምዖ መደረ ኤርትራ ኣብ ምዕባለ ቀዳማይ ደረጃ ክንክን ጥዕና ንዘመዝገበቶ ተመክሮን ዓወታትን ብምጥቃስ መንግስቲ ተጠቃምነትን ኣገልግሎት ጥዕና ክሳብ ዝረሓቐ ከባቢታት ሃገርና ንምርግጋፅን ዝገብሮ ዘሎ ኣበርክቶ ጥዕና ኣዴታትን ህፃናትን ንምውሓስ ኣብ ክትትል ቅድምን ድሕርን ሕርሲ ኣብ ርሑቕ ከባቢታት ዝነብራ ኣዴታት ኣብ ትካላት ጥዕና ከምዚ ሓርሳ ንምግባር ዝተሃንፀ መፀበይ ነብሰ ፀራት ዝተዋህበ ስልጠና ክንክን ወለድን ዘመዝገቦ ውፅኢትን ኣመልኪቱ ዝርዝራዊ መግለፂ ሂቡ። ኣብ ዓውዲ ጥዕና ህፃናት እውን ብመደብ ሃገራዊ ክታበትን ውሁድ ኣመሓዳድራ ሕማማት ህፃናትን ኣቢሉ ዝተመዝገበ ዕብየት ኣብ ምድልዳል ጥዕና ህፃናትን ምስፋሕ ሸፈነ ክታበትን ልዑል ተራ ከም እተፃወተ ዝጠቐሰ ኣምባሳደር በየነ ጥዕናዊ ውፅኢት ሕብረተሰብ ምስ ትምህርቲ ማይ ሕርሻ ምግብን መንበሪ ዝተኣሳሰሩ ብምዃኖም መንግስቲ ኤርትራ ኣብዞም ዓውድታት ዝተዋሃደ መተባት የሰላስል ከም ዘለዋ ነፂሩ። እቲ ብማእከል ምቁፅፃርን ምክልኻልን ሕማማት ኣፍሪቃ ዝተዳለወን ተወከልቲ ኣባላት ሃገራት ዞባዊ ትካላት ሞያውያን ጥዕናን መሻርክትን ልምዓትን ዝተሳተፍዎ ዋዕላ ኣብ ምድልዳል ጥዕናዊ ውሕስነት ምክልኻልን ምድላዋት ንለበዳታት ምምሕያሽ ጥዕና ኣዴታትን ህፃናትን ምስፋሕ ኣገልግሎት ክታበትን ቀዳማይ ደረጃ ክንክን ጥዕና ዝተኮረ ዛዕባታት ክዝትን ከሎ ኤርትራ ድማ ኣብቲ ዛዕባታት ዝግበር ዘሎ ዘባዊ ፃዕርታት ንምድጋፍ ቅርቡነታ ኣረጋጊፃ። ዝኸበርኩም ሰማዕትና ንሎሚ ዝተዳለወ ዜና ኣብዚ ይድምደም።

0: ذوق لن أشعر سيا قرهت لك لطفانيكا
1: ዝኸበርኩም ትሰማዕትና ወይ ትከታተሉና ደለኹም ብፍላይ ኣካድ ትካል ሃገራዊ ሽማግለ ኣብዚ ናይ ሎሚ ዝቐርብ ሓበሬታ እንተለኩም ኣብዛ ደቂቕ እዚኣ ከተቕርቡ ምዛ ሙዚቃ እንዳኸደት ከላ ዕድል ክንበኩም ኢና

0: ፅንዓት ኣሎ
1: ኣሎ ኣሎ
0: ኣሎ
1: ፍራስ
0: ሰላም ሰላም ዮሐንስ ሰላም
1: ከመይ ኩሉ ሰላም ድዩ
0: ግርም ኣሎ ግርም ኣሎ
1: እወ ፅቡቅ ፕሮግራም ቅፅል ኣሎ ሓበሬታ ኣለና
0: ራይ
1: መጀመርያ ንእቲ ክቡር መዓልቲ 20 ሰነ መዓልቲ ሰማዕታት ንዕለት 20 ወርሒ 6 2016 ተዳሊሆም ዘሎ ንኩሉ ማንሃይምን ከባቢኡን ተቐማጣ ኤርትራዊ ንሕብር ንፈቱ እቲ መደብ እግሪ ጉዕዞ ኣሎ ካብ ፍሪድሆፍ ይጅመር ልክዕ ሰዓት 12
0: ፍሪድሆፍ
1: ማንሃይም እያ ካብኡ እቲ ምብጋስ ካብኡ ኮይኑ ልክዕ ሰዓት 12 ፋውድስ ማለት እዩ ናብ ፓርክ ሰባታት ማለት እዩ እቲ መደብ ሰዓት 2 እዩ ድጅመር ኩሉ ሰብ ከዓኒ ኣብኡ ንክርከብ በዚ ኣጋጣሚ ንሕብር ታብ ጉዕዞ ኩሉ ሰብ መፂእ ከዓኒ ፅቡቅ ነይሩ እቲ ዝኽእል ማለት እዩ እቲ መደብ ክምቲ ኩሉ ግዜ በጋባብ ተዳልዩ ኣሎ እዚኣ ሕብራ ፈቱ ማለት እዩ ካልእ ፌስቲቫል ሎማ ዓመት ተዳልዩ ኣሎ ንዕለት 11 ስጋብ 12 ወርሒ 7 ኩሉ ሰብ ከዓ እዚ መደብ ገይሩ ካብ ሕጂ ክዳለወሉ በዚ ኣጋጣሚ ክንሕብር ንፈቱ ኣብ ፌስቲቫል ምናልባት ኣብኡ ስነ ፅሑፍ ዶቕርቡ ስጋብ ትማሊ ነይሩ ድሓን ዋላ ስጋብ ሎሚ ፅባሕ እንድሕር ሰዲዶም ስነ ፅሑፍ ከንብብ ወይ ከቐርብ ዝደሊ ካብ ማንሃይም ከባቢኡን ኣባላት ሃገራዊ ሽማግለ ንክሕብር በዚ ኣጋጣሚ ከዓኒ ክሕብር ፈቱ ተወሳኺ ተምሃሮ ዝምረቑ ወይ ከዓ ትምህርቲ ዝወድኡ 12 ኣብ ስትድዮም ዝወድኡ ዩኒቨርሲቲ ዝወድኡ ዝተፈላለየ ዝተመረቑ ኣብ ቤት ትምህርቲ ኣብ ከምቲ ኩሉ ግዜ ኣብ ፌስቲቫል ናይ ምምራቕ መዓልቲ ስለ ዘሎ መደብ እቶም ስድራ ነዞም ደቁኹም ናይ ሃገራዊ ሽማግለ ኣባላት ከተመዝግብዎም ትሕትና ከዓ በዚ ኣጋጣሚ ከነቕርበልኩ ንፈቱ እቲ መዓልቲ ስጋብ ቆለት 15 ክምዝገቡ ኣለዎም ፅባሕ ማለት እዩ ናይ መወዳእታ ንኣባላት ሃገራዊ ሽማግለ ክሕብሩ ካኒ በዚ ኣጋጣሚ ሕብር
0: ኦኬ ፅቡቅ ዮሃንስ ወዲካ ተኾንካ ብዛዕባ ናይ ፌስቲቫል ጉዳይ ዋላ እኳ ትዕለት ተነጊሩ ተኾነሲ ኣገባብ ናይ መጓዓዓዚ ሲ ከመይ ክኸውን ቅሩብ ሕሰበሉ ደሎ ወይ ናይ ሓባር ጉዕዞ ክግበር ዝከኣል እተኮይኑ
1: እወ ሕጂ እቲ ሓሲቡ ኣሎ ግን እቲ ግዜ ቅሩብ ሕጂ መቸም መደብ እተውስ ምድላይ ኣብ ምድላይና ዘለና እንድሕር ተረኪቡ ፅቡቅ ተዘይኮይኑ ግን ኩሉ ሰብ ምእንታን ናይ ብሓባር ክንከይድ ማኪና ዘለዎ ሰብ ማካይን ከበግስ ሞኒ ብሓባር ናይ ምኻድ ከዓኒ ተኽእሎ ከምኡኮሚታት እውን ኣሎ እዚ ፅቡቅ ነይሩ እዚ ብሓባር ማለት ኩሉ ግዜ ብሓባር ሓድነትካ ናይ ሓድነትካ ምልክት እዩ ናይ ሓይልና ስለ ዝኾነ ብሓባር ክንከይድ ከዓ ፅቡቅ ነይሩ ብላ ንብወገነይ ነዚ ግን ኣብ ቀፃሊ ሓበሬታታት ክንህብ ኢና ምናልባት ተሰሊጡ ኣውቶቡስ ተዘይተሊጡ ከምዛ ዝብላ ዘለኹ ነብሲ ወከብ ሰብ ማኪና ንድሕር ኣልዒሉ ብሓባር ምኻድ ማለት እዩ
0: ፅቡቅ ኣብ ርእሲኡ እውን ማኪና ኣብ ኢድ ስለደየላ ማኪና ፅቡቅ ከም ሓደ ግን ካልኣይ ከዓ በዚ ናይ ዶችላንድ ቲኬት ጌርካ እውን ብሓንቲ ሰዓት ዝንቀለሉ መንገዲ ከማን ይከኣል ማለት መንገዲ ጭቡጥ ነገር እንድዩ ማካይን ክርከባ ፅቡቅ እዩ ተዘይኮነ ግን ብዶችላንድ ቲኬት ጌርካ ሲ ብሓንቲ ቫጎን ክትከይድ ከማን ዝሓሸ ማለት መንገድታት ከም ዘሎ ምሕባር እያ ኣራይ ሞ
1: ዋፅቡቅ ኣለካ እዚኣ እውን ፅቡቅቲ ሓሳብ እያ ማለትኒ እቲ ከምኡ እውን መደብ ጌርካ ነቲ ባቡር ዝኸይድ ከዓኒ ኣብ ሓደ ሰዓታት ዝኸይድ ምናልባት ዝበለፀ ክኸውን ድሓን ሕጂ ክንሰርሐሉ ኢና ወይ ከምዝበልክዎ ኣብ ቀፃሊ ሓበሬታ
0: ክንዘኣወ ሕራይ ንሕና እውን ድሕሪ እውን ኣለና ድሕሪ ክልተ ሰሙን እውን ዝፈነዎ ስለ ዘለና እውን ብግቡእ ክንገርካልዩ ኦኬ ዮሃንስ ሞ
1: ኣራይ ኦኬ
0: ፅቡቅ መዓልቲ
1: ኦኬ መርሓባ ቻው

ዝኽሪ ሰነ ጥርዝ ኩሉ ወራራት ኣላሽ ዝበለላ ወርሒ እዚ ኣብ ታሪክ ህዝቢ ኤርትራ እምብዛ ረዛን ዕለት 20 ሰነ መዓልቲ ሰማዕታት ኤርትራ ኮይና ክትዝከር ዝተመረፀትሉ ምኽንያት እቲ ብዕብየቱን ሓደገናነቱን ጥርዝ ኩሎም ወራራት መግዛእቲ ኢትዮጵያ ዝኾነ ሻድሻይ ወራር ብፀዋዊ 11 ደርግቦ ፍሪ ቀይሕ ኮኸብ ድሕሪ 4 ኣዋርሕ ዝወሰደ መሪርን ደማውን ምርብራብ ብፍሽለት ዘብቅዓሊ ዕለት ብምዃና እዩ ተጋዳላይ ነቲ ስርዓት ደርጊ 2 ዓመት ሙሉእ ሰፊሕ ምድላዋት ገይሩ ብልዑል ርእሰ ተኣማንነት ሰውራ ኤርትራ ሓንሳብን ንሓዋሩን ክድምስስ ምዃኑ ብኣዋጅ ኣፍሊጡ ዘንቀሎ መጠነ ሰፊሕ ወራር መኪቱ ንምፍሻል ብዙሕ መስዋእቲ ይኸፊሉ ኣብዚ ናይ ሞትን ሕየትን መሪር ጥምጥም ልዕሊ 2700 ሕርያ ተጀጋንኑ ደቂ ዛመሬት መስዋእቲ ክኾኑ ከለዉ ልዕሊ 5,000 ተጋደልቲ ከም ዝቆሰሉ ሰነዳት ሓርነታዊ ቃልሲ ይሕብር ሻድሻይ ወራር ብ15 ለካቲት 1982 ጀሚሩ ብ20 ሰነ 1982 ብፍሽለት ተደምዲሙ እዚ ፍጻመ እዚ ሎሚ መበል 44 ዓመት እዩ 20 ሰነ ኣብ ንዝክረሉ እምበኣር እቲ ኣገራሚ መኸተ ኤርትራዊ ተጋዳላይ ኣብ ሻድሻይ ወራር ምጉልሑ ኣገዳሲ እዩ ኩሉ ከም ዝፈልጦ ታሪክ ሻድሻይ ወራር ብሓደ ኣንቀጽ ናይ ጋዜጣ ዝግለጽ ኣይኮነን ዓብዪ መጽሓፍ ፅሒፍካ እውን ብምልኣት ክትገልጾ ዝከኣል ኣይኮነን ዝኽሪ ንምሕዳስ ግን ጋዜጣ ሓዳስ ኤርትራ ጽማቕ ሓበሬታ ናይቲ ወራር ሒዛትልኩም ቀሪባ ኣላ ግጥማት ሻድሻይ ወራር ብሓፂር ኣብ መፋርቅ 1978 ጀሚሩ ክሳብ ሓምለ 1979 ስርዓት ደርግ ብገዚፍ ደገብ ርእሲ ሓያላን ሕብረት ሶቪየትን መሻርክታን ሰውራ ኤርትራ ንምጭፍላቕ ዘካየዶ 5 ተኸታተልቲ ወራራት ተሓምሽሹ ህዝባዊ ሰራዊት ኣብ ታሕሳስ 1979 ኣብ ግንባር ናዕፋን ሰሜናዊ ምብራቅ ሳሕልን መጥቃዕታዊ ተበግሶ ብምውሳድ ዓብዪ ወታደር ዓወዓወት ድሕሪ ምጉንጻፉ ደርጊ ከም ብሓድሽ ንሰውራ ኤርትራ ብወታደራዊ ሓይሊ ክጭፍልቕ ዘኽእሎ ዓቕሚ ንምድላብ ንኽልተ ዓመት መመላእታ ኣብ ሰፊሕኑ ወሳንን ምድላዋት ተጸሚዱ የሕሊፍዎ ዘድሊ ምድላዋት ድሕሪ ምጽፋፍ ከዓ ሰውራ ኤርትራ ሓንሳብን ንሓዋሩን ካብ ገጽ መሬት ንምሕካኽ ወፍሪ ቀይሕ ኮኸብ ኢሉ ዝሰመዮ ናይ መወዳእታ ክኸውን ዝተሓስበ ወታደራዊ ወፍሪ ኣበገሰ ስርዓት ደርግ ኣብ ርእሲ ዘይተቆጠበ ደገፍ ኣፅዋራ ወታደራዊ እስትራቴጂያዊ ምኽሪ ወታደራዊ ክኢላታት ሕብረት ሶቪየትን መሻርክትን ሰኒቑ ብዝገበሮ ልዑል ምድላዋት ምሕር ተኣማሚኑ ነበረ በዚ ድማ ምድምሳት ሰውራ ኤርትራ ኩሉ ገና ከበስር ተጓዩ ኣብ ጥሪ 82 ካብ መላእ ህዝቢ ኢትዮጵያ ዝተወከሉን ወፃእተኛታትን ደገፍትን ዝተረኽብሉ ዓብዪ ዋዕላ ኣብ ኣስመራ ብምቅናዕ ኣስመራ ማኒፌስቶ ዝተሰሚየ ወግዓዊ ኣዋጅ ሕለፈ ነዚ ብዓይነቱ ካብቶም ቅድሚኡ ዝተኸየዱ 5 ወራራት ፍልይ ዝበለ ዓበ ወታደራዊ ወፍሪ ዝንምዕዋት ስርዓት ደርግ ላዕለዋይ እዚ ውጥን ወታደራዊ ወፍሪ ማለት ወታደራዊ ዘመቻ እቅድ መምርያ ዝተሰሚየ ኣካል ብምቋም ነቲ ቅድሚኡ ብግብረ ሓይልታት ዝነበረ ኣቃውማ ገሪፉ ሰራዊቱ ብእዝታት ወደቦ በዚ መሰረት 3 እዝታት ኣቆመ ውቃው እዝ ኣብ ግንባር ሰሜናዊ ምብራቅ ሳሕል መብርቅ እዝ ኣብ ግንባር ባርካ ናደው እዝ ኣብ ግንባር ናቕፋ መንግስቱ ሃይለማርያም ድማ ከም ላዕለዋይ ኣዛዚ ሰራዊት ነቲ ኩናት ብቀረባ ንምምራሕ ብሶቪየታውያን ወታደራት ኣብ መኽርቲ ተዓጅቡ ኣብ ኣስመራ መእዘዚ ነቑጣ መስረተ ኣብቲ ናይ 2 ዓመት ምድላዋቱ ስርዓት ደርግ ኣብ ርእስቲ ኣብ ኤርትራ ኣቐዲሙ ዝፀንሐ ኣቐዲሙ ተወሳኺ 120,000 ሰራዊት ኣሰሊፉ ብዘይ ሓገዝ ታንክታት ጎቦታት እናሓኸሩ ምስ ተጋደልቲ ክገጥሙ ዝኽእሉ ሃሩሩን ኣፃምእን ዝፃወሩ ወታደራት ብምስልጣን ተራራ ዝተሰመያ ፍሉያት ክፍላተ ሰራዊት ኣቒሙ እዘን ክፍላተ ሰራዊት ኣብ ኣፃምእን ኦጋዴን ፍሉይ ታዕሊም ወሲደን ብድሕሪኡ ኣብ ሰፊሕ ከባቢታት ትግራይ ዳህሳስ ብምክያድ ኣብ ልዕሊ ሓይልታት ሕወሓት መጥቃዕትታት እናፈፀማ ግብራዊ ናይ ውግእ ልምምድ ኣካየዳ ነዚ ዕማም እዚ ፈፂመን ናብ ኤርትራ ምስ ሰገራ ከዓ ኣልፋ ፕሮጀክት ብዝተሰሚየ ስርሒት ኣብ ድሕሪ መስመር ፀላኢ ዝንቀሳቀሱ ተጋደልቲ ንምፅራይ ሰፊሕ ወፍሪ ኣካየዳ
እዝና ገበረ ስርዓት ደርግ ምንቅስቃስ ደጀን ህዝባዊ ግንባር ንምልማስ እውን ኣብ ኩሉ ከባቢታት ሳሕል ብለይትን ብቐትርን ንልዕሊ ሓደ ወርሒ ብዘየቋርፅ ዝቐፀለ ብርቱዕ ደብዳብ ነፈርቲ ካየደ። ኣብዚ ወራር እዚ ጸላኢ ኣብ ኣፅዋር ቅድሚኡ ዘይነበረ ብዝሒ ዘለዎ ናይ 130 ሚሜ መዳፍዕ ክውስኽ እንከሎ ሽዑ ዘመናውያን ዝነበረ ሓደስቲ ኤምኣይ 24 ሄሊኮፕተራት ውግእ እውን ኣዳለወ። ኣብ ርእሲ እዚ ደርግ መርዛም ጋዝ ክጥቀም ምዃኑ ሓበሬታታት እናፍሰሰ ኣብ ተጋደልቲ ህዝብን ጭንቀት ንምፍጣር ሰፊሕ ስነ ኣእምራዊ ዘመተ ተታሒዝዎ ነበረ። ህዝባዊ ሰራዊት ኣብ መወዳእታ 79 ኣብ ግንባር ናዕፋ፣ ኣብ መጀመርያ 80 ድማ ኣብ ግንባር ሰሜናዊ ምብራቅ ሳሕል መጥቃዕቲ ወሲዱ ኣብ ልዕሊ ወራር ሰራዊት መግዛእቲ ኢትዮጵያ ዓበ ዓወት ብምዝጋብ ኣብ ግንባር ናዕፋ ካብ እምባ ደንደን ነቒሉ ክሳብ ከባቢ ዓድሽሩም በፂሑ ብምንባሩ ኣብ ድሮ ሻድሻይ ወራር ህዝባዊ ሰራዊት ብሸነኽ ናቕፋ ናብ ፍዓበት ዘቋመት ዕርድታት ሒዙ ነበረ። የግዳስ ምስ ምቅርራብ ሻድሻይ ወራር እዚ መከላኸሊ መስመር እዚ ማለት ግንባር ፍዓበት ግጥም ከይተኸየደሉ ናብ ሕዳይ ከም ዝስሕብ ተገብረ። ማዕረ ማዕረ እቲ ጸላኢ ዘካየደ ዝነበረ ምድላዋት ተጋዳላይ እውን ነቲ ወራር ንምምካት ዓቕሙ ዘፍቅዶ ምቅርራባት ይገብር ነበረ። ብፍላይ እቲ ስነ ቀመማዊ ኩናት ሓድሽ ተርእዮ ስለ ዝነበረ ነፍሱ ከመይ ገይሩ ከም ዝከላኸል እናተማህረ ልዑል ስነ ኣእምራዊ ምቅርራባት ገበረ። ኣብ ኣቃውማ ሰራዊት ሓንቲ ሓዳስ ብሪጌድን ካብ ኩሎ ናሃርታት ዝተዋፅአ ሰለስተ ፍሉያት ቦጠሎኒታትን ከም ዝውሰኻ ተገብረ። ኣብ ክፍልታት ህዝባዊ ግንባር ካብ ዝነበሩ ተጋደልቲ እውን ገለ ክፋሎም ናብ ተዋጋኢ ሰራዊት ከም ዝኸቱ ተገብረ። ኣብ ድሮ ሻድሻይ ወራር እምበኣር ኣብ ግንባር ናዕፋ ብሪጌድ 51 77 ከምኡውን ክልተ ቦጠሎኒታት ናይ ብሪጌድ 58 ኣብ ግንባር ባርካ ብሪጌድ 70 ሓደ ቦጠሎኒ ናይ ብሪጌድ 58 ክልተ ቦጠሎኒ ናይ ብሪጌድ 23 ኣብ ግንባር ሰሜናዊ ምብራቅ ሳሕል ብሪጌድ 44 31 4 ሓደ ቦጠሎኒ ናይ ብሪጌድ 23 ከምኡውን ክልተ ቦጠሎኒ ከቢድ ብረት ናይ ብሪጌድ 76 ዓሪደን ነበራ። እተን ሰለስተ ፍሉያት ቦጠሎኒታት 73 74 75 ከዓ ተጣባዕቲ ኮይነን ይፅበያ ነበራ። ወታደራዊ ውጥን ወፍሪ ቀይሕ ኮኸብ ንሰራዊት ህዝባዊ ግንባር ብኩሉ ወገን እንተላይ ብመሬት ሱዳን ተጠዊኻ ኣብ ከበባ ብምእታው ኣብ ውሽጢ ክልተ ወይ ሰለስተ ሰሙን ሙሉእ ብምሉእ ምድምሳስ እዩ ነይሩ። እዚ ገዚፍን ነዊሕን ምድላዋ ዝተገብረሉ ናይ መወዳእታ ክኸውን ዝተሓስፈ ደምሳሲ መጥቃዕቲ ድማ ናብ 15 ለካቲት 1982 ኣብ ዘውጉ ሓለይቲ ኣብ ሓደ ሰዓት ብግንባራት ናቕፋ ሰሜናዊ ምብራቅ ሳሕል ባርካን ሓልሓልን ተወልዐ። እዚ ናይ ሞትን ሕየትን ግጥም ዝተጀመረ ብሸነኽ ባርካ ካብ ዕዳየት ክሳብ ሰልዓ ዝዝርጋሕ ሓድሽ ግንባር ዝኸፈተ ዓብዪ ክፋል ሰራዊት ደርግ መብረቅ እዚ ኣብ ውሽጢ ናይ ሳልስቲ ውግእ ኣብ ድብያ ህዝባዊ ሰራዊት ኣትዩ ተደምሰሰ። እዚ ናይ ግንባር ባርካ ስዕረት ፍሽለት ሻድሻይ ወራር ከሎ ገና ዝኣመተ እዩ ነይሩ። ስርዓት ደርግ ብባርካ ዘበገሶ መጥቃዕቲ ብዙሕ ክስጉም ከም ዘይክእል ምስ ተረድአ ብኡ ንብኡ ተረፍ መረፍ ሰራዊቱን ኣፅዋሩን ኣኻኺቡ ብቕፅበት ናብ ግንባር ናዕፋ እዩ ደሪብዎ። ኣብ ሰሜናዊ ምብራቅ ሳሕል ኣብ ቀዳሞት ሰሙናት ናይቲ ወራር ውቃው እዝ ብፀጋም ወር መሬት ሱዳን ተኳሊሉ ንደንበቤት ተቋፃፂሩ ብየማን ብፋሕ ዜሮ ቢሉ ክሳብ እቲ ቐንዲ ሽቶ ጎቦ መሽዓሊ ብምብፃሕ ንግዜኡ ከቢድ ፀቕጢ ክፈጥር ክኢሉ ነበረ። የግዳስ ህዝባዊ ሰራዊት ነቲ ብመሽዓሊብ ዝወረረ ሓይሊ ጸላኢ ንሰሙናት ዝኣክል መኪቱ ዘፍ ድሕሪ ምባል ብሸነኽ ደንበቤት ፀረ መጥቃዕቲ ወሲዱ ንውጥን ከበባ ወራር ሰራዊት ደርግ ኣፍርዓኖ። ኣብ ሻድሻይ ወራር እቲ ዝበርትዐ ብዙሕ መስዋእቲ ዝተኸፍሎ መሪር ውግኣት ዝተኻየደሉ ቦታታት ኣብ መንጎ ግንባራት ናዕፋን ሰሜናዊ ምብራቅ ሳሕልን ዝነበረ ኣብ እዋን ሓምሻይ ወራር ሳልሳይ ግንባር ተባሂሉ ዝተፀውዐ ቦታታት እዩ ነይሩ። ጸላኢ ብደብረ ጥሉል ናብ ሃግራዕ ወሪዱ መስመር ናቕፋ ደጀን ክበትኽ ዝገበሮ ምንቅስቃስ ድማ ዝያዳ ኩሉ ሓደገኛ ነበረ። ብምብራቃዊ ኣፃድፍ ነሩ ሓኺሩ ናቕፋ ኸኣቱ ዝተንቀሳቐሰ ሰራዊት እውን ኣብ ኣፍ ደገ ናቕፋ ንዝርከብ እስትራቴጂያዊ ቦታ ብራኸያ 1702 ዳሓር ታባ ውፍያት ዝተሰሚየ ብምቁፅጻር ኣብ መጀመርታ ናይቲ
كينات ازيو حدغنيا كونت فطيرو نبره بزخا اب حداي زنبره دفعات زباو سراويت نابتن اي قدم مكالا خال مسمر يمان صقام ان بادندن كم زسحب تا غبره ب 16 لكاتيت قطري بربع محنا نام من دعات زحخوره انبسا زبل مصوعو زنبره مرت سراويت درك سالساي كفلات تراويت كفلات طر ጸላኢ ብርቱዕ ኃይሊ ስለ ዝነበሮ ኣብቲ ከባቢ ዝነበረ ኣገለ ቦጠሎኒታት ህዝባዊ ሰራዊት ካብቲ በረኸት በራኽቲ ቦታታት ተደፊአን ናብ ጎላጎል ኣጋዕ ወረዳ እቲ ኩነታት ከቢድ ስጋት ስለ ዝፈጠረ ከዓ ኣብ ክፍልታት ደጀን ዝፀንሑ ተጋደልቲ ምስተን ቦጠሎኒታት ከም ዝፅንበሩ ተገብረ ነዊሕ ከይፀንሐ ግና እዘን ኣሓድታት ተወሳኺ ኃይሊ ደሪበን ብምውድዳብ ፀረ መጥቃዕቲ ፈንየን ብዙሕ መስዋእቲ ከፊለን ንጸላኢ ካብ ከባቢ ኣግራዕ ጸሪገን ኣብ በረኽቲ ጎቦታት መእደን ዓንቀር ጸሊምን ከም ዝድረት ገበርኦ ድሕርዚ ዕውት ጸረ መጥቃዕቲ እዚ ግንባራት ናቕፋን ሰመናዊ ምብራዕ ሳሓልን ተላጊቡ ካብ ደንበቤት ክሳብ ሮር ሓባብ ኣብ ዝተዘርግሐ መከላኸሊ መስመር ኣዝዩ መሪር ምርብራብ ቀጸለ ሰራዊት ደርግ ብዝኾነ ዋጋ ናቕፋ ንምቁፅጻር ናይ ዓቕሊ ጽበት ውግእ ኣካየደ እቲ ከቢድ ምርብራብ ንልዕሊ 10 መዓልታት ብዘይ እስትንፋስ ድሕሪ ምቕጻሉ ከዓ ብ26 ለካቲት ኣብቲ ጸቕጢ ፈጢሩ ዝነበረ ሳልሳይ ግንባር ህዝባዊ ሰራዊት ጸረ መጥቃዕቲ ወሲዱ ነቲ ወራር ሰራዊት ንጎልጎል ናሮ ኣጽደፎ ብድሕሪዚ ንህዝባዊ ሰራዊት ኣኽቢብካ ምድምሳስ ዝብል ውጥን ከም ዘይከኣል ብሩህ ኮነ እንተኾነ መምለሲ እግሪ ብውሕዱ ናቕፋ ምቁፅጻር ዝብል ናይ ዓቕሊ ጽበት መጥቃዕትታት ቀጺሉ ካብ ከባቢ መንድዓት ክሳብ ደንደን ዕርዲ ፈርኔሎ ኣብ ዝነበረ መከላኸሊ መስመር ከዓ ሰራዊት ደርግ ኣህዱታት እናቀያየረ ንርባዕቲ ኣዋርሕ ብፅዑቕ ደብዳብ ከበድቲ ኣፅዋራትን ነፈርትን እናተሰነየ ግና ኸ ፍረ ዘይተረኽቦ ብርቱዕ ምርብራብ ኣካየደ ኣብ ዕርድታት ሰሜናዊ ምብራቅ ሳሕል እውን ብተመሳሳሊ የግዳስ ኣብዚ ናይ ኣዋርሕ ከቢድ ምርብራብ ዕርድታት ህዝባዊ ሰራዊት ነቕ ኣይበላን ሻድሻይ ወራር ከዓ ብ20 ሰነ 1982 ብዓወት ህዝባዊ ሰራዊት ብፍሽለት ወራር ሰራዊት ደርግ ተደምደመ ኣብ ሻድሻይ ወራር ስርዓት ደርግ ኣስታት 50,000 ሰራዊት ኣጥፊኡ ከቢድ ሰብኣውን ነዋታውን ክሳራ ተሰከመ ህዝባዊ ሰራዊት ዝኸፈሎ ዋጋ እውን ቀሊል ኣይነበረን ልዕሊ 2,700 ብሉፃት ኤርትራውያን ተጋደልቲ ተሰዊኦም ልዕሊ 5,000 ቆሲሎም ክበሃል ከሎ ዳርጋ ፍርቂ ዓቕሚ ናይቲ ሽዑ ዝነበረ ተዋጋኢ ሰራዊት ህዝባዊ ግንባር ምዃኑ እዩ ሻድሻይ ወራር ሰብራ ኤርትራ ክሰዓርን ዘይክሰዓርን ናብ ከቢድ ፈተነ ዝኣተወሉ ተጋዳላይ ብጥሙይ ከብዱ ኣብ ጠልጠላ ጸድፍ እናሓደረን እናወዓለን ብዓቕሚ ኣዝዩ ምስ ተዓፃፀፈ ሰራዊት ገጢሙ ክቡር መስዋእቲ ኸፊሉ ነዚ ፈታን መድረኽ ብዓወት ሰጊሩ ቀጻልነትን ተዓዋትነትን ሰውራ ዘረጋግጸሉ ጽንዓትን ጅግንነትን ህዝቢ ኤርትራ ደሚቑ ዝወፀሉ ፍሉይ ታሪኻዊ መድረኽ እዩ 20 ሰነ ምበል 44 ዓመቱ እንዝክረሉ ኣጋጣሚ እምበኣር ነዚ ፍሉይን ድንቅን ዝሕብን ጅግነታዊ ፍጻሜ እዚ ብልዑል ሃገራዊ ሓበን ከነድምቆ ይግባእ እዩ።